በቀኛ በሳይን ላይ በለስላሳው ከንፈር ሳምሳም ማርገሽኝ በረጅም ታቶችሽ ደንቆልቆላ አርገሽኝ በሽታዬም ጠፋን እንቅልፍም ወሰደኝ ምን ነው ለትናንቱ